0: عداوة
1: فلين بونت
2: تعالى
1: ايه تلك وضع لاي بس لاي تلك صوب هون لاي ندوهم كنت دروهي من دنب بروت يعني فلقا ولا جار بينور سلام فكر دينا لنيا ولا جنم كبر لي رور فلقا لو ولا جنس نكس فلقا لو ولا جنس نمرا فلقا لو ولا جنس ناو فلقا لو ولا جنس يقبع نال ሁላችንም እውነትን እናውቅ ይገባል እንከተል ይገባል ይገባል ይገባል እንረዳ ይገባል እውነት እውነት እውነት ብቻ ነው ሌላ እውነት የለም እውነት ብቻ ነው እውነት ሳምናት እውነት እውነት ብቻ ነው እዛ ላሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ ታጋሹ አቡሹ አይሰራ ደግሞ